እንግዲህ አመሽቲማ እምካካ ፍለይ ዶኒ ፓራንዚ ሾበርኔ ለይገርቱ ተማንና አሺ ካውሪንዲየ ሰና ብሬድ ክርንትና ክርንቱ ሶርዞ ላየ ኩርፈል አው ኢንዲ አው ያካው ጎኛን ካውዶኒ ለኘ ክላ ሀውረዳ ኢኬ ኩርፈረስ ክረምዲዳ እንድብክ የቆያን ድረ ወኔ ማሬ ካምሶ ያን ዲያሎግቱ አላን ክርንዚድ ማሙዱዳ ክርንሰና ዘሎዋን ማነ ስብር ስኩፈል ዲው ላርፈል ስኩፈል ዲው አራክ ስብር ድላን ረኑ ካዊን አይ እንዳላን እንዴ እንጂ ከንዛይዳ ፈንዲን ቦ

0: አሎ ሰላም አለይኩም።
1: ወአለይኩም ሰላም ሀሰን ካንዳርዶ
0: ዳ ፋቶ ክሌዋ
1: አልহামዱሊላህ
0: ናም ዱማናጂን
1: ናም ባባል ሀጂ ቡከር እንግሮ ቆይታም ጋር ማናጂን
0: ግለ ማሻአላህ ውሸ ክሽሮ ፈረስ ከረም ደታም ተማ ፈረስ ከረም ዶ ክራማ ሚያኩ ኮሞ ሚያሰንዲሮ ላለ ውሸ ሄሎ ሃይ ተገድክሚንዶ
1: አልহামዱሊላህ ረቢል ዓለሚን ወይ ማማይ ያቆሸ ሄሊዋ
0: ገና ማሻአላህ
1: ታዳይ አባ ሰዲክ ሄሊዋ ገና
0: ማሻአላህ
1: ngiba
0: kan adungana ngila mashallah tedanya nyuro askrinyana tichenzelo hasan kanne nyuro hello hi tagatsuna
1: pajara kelewanti
0: yo mashallah thank you so much tedanya nyuro askrinyana loktum gonu mandia loktu wala

0: አሎ ሰላም አለይኩም
1: አለይኩም ሰላም ባተን
0: እንዳ ፋቶ ክሌዋ
1: ያስለይ ማታ ብራው ነይ ሎ አልዮም ትረሽ ዋይ
0: ገለ ማሻአላ ውሸ ክሽረ ወራስ ገረብ ደምተማ ወራስ ገረብ ዶላ ለውሸ ሄሎ ሃየ ዶ
1: ያ
0: ባግራይና ረክ ማፉለ እንጂ ይክማል ካሩ እንጂ ሐምድና አይ ወንዶ ግራኑ
1: ይፍለን
0: ወደ ፉዴ ይቆርፉ
1: ማደስታ
0: ያላ ይያ ያ ያ
1: ያ ወኛሪ ወንጋው ያ ተማሰጥዋና
0: ገላ ማሻአላ ተዳ ያራስከየና ለክቱ ጎኑ አሚን ያ ረበል ዓለሚን ተዳ ያራስከየና ለክቱ ጎኑ ማዲያ ለክቱ አለምቦቱሮ
2: ሃይ
0: ሌዲስ ኤንድ ጀንትልሜን ዩ ቱጌዘር ዊዝ ሐሰን መሐመድ ፖፑላርሊ ኖን አስ ሐሰን ካን ኦን ኤር ሶም ሴ ዲ ፒፕል ቮይስ ሶም ሴ ዲ ጎዲ ቮይስ አረቢ ክሪቲን ዴሶ ቢስኬ ኩጂጂ ባጋ